ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 16 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ድንመበል 14 ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ዘመሓላለፎ መልእኽቲ ክልያው ርክብ ርእሰ ሊቃነ ጳጳሳት ምስ ናይ ሪፐብሊካዊት ኮርያ ርእሰ ብሄር ርእሰ ሊቃነ ጳጳሳት ሊዮን ትማልስ ሶኑይ ምስ ወከልቲ ፈደራላዊ ጥምረት ኣይሁዳዊ ፃውዒት ትካል ኒውዮርክ ዘካይደዎ ርክብ ኣብ ራብዓይቲ ሰንበት ወርሒ ሓምለ 2026 ዓመተ ምሕረት ዝበዓል ሻድሻይ ዓለም ለኻዊ መዓልቲ ኣብ ሓጎታትንን ሓጎታትን ኣረጋውያንን ኣረጋውትን ርእሰ ሊቃነ ጳጳሳት ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ድንመበል 14 ንምእመናን ስርዓት ሲሮማላንካራ ኣብ ኤውሮፓ ተቐቢሎም ዝለገሶ ቃለ ምዕዳን ቅዱስቲ መንበር ብመገዲ ቤት ፅሕፈት ሃዋርያዊ ርሻታት ንዝሕደስ ፀዓት ዘማዕከለ ስምምዕ ከም ዝፈራረመት ሕቡራት መንግስታት ኣሜሪካን ኢራንን ኩናት ደው ንምባል ኣብ ስምምዕ ከም ዝበፅሐ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እነሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተ ወልደን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ኣብ ዘመሓላለፎ መልእኽቲ እግዚኣብሄር መዕቆቢ ድኻታት ኣብ ዝብል ቁም ሓሳብ ብምስትንታን ክርስትያን ነቲ ማእከላይ ቦታ ድኻታት ዳግማይ ክረኽብዎን ንፍትሕን ምትሕግጋዝን ሰብኣዊ ክብርን ዘሎና ተወፋይነት ክንምርምርን ይላበው። ርእሰ ሊቃነ ጳጳሳት ሊዮን ነቲ ዕለት 15 ሕዳር 2026 ዓመተ ምሕረት ዝኽበር ዓስራይ ዓለም ለኻዊ መዓልቲ ድኻታት ኣብ ዘመሓላለፎ መልእኽቲ እግዚኣብሄር መዕቆቢ ድኻታት እዩ ዝብል ኣብ መዝሙረ ዳዊት ምዕራፍ 14 ዘሎ ቃል ኣምላኽ ብምስትንታን እታ ኣብ ኢየሩሳሌም ዝነበረት ቤተ መቕደስ ምስ ዓነወት በቲ ሽዑኡ ተፈጢሩ ብዝነበረ ኩነታት እቶም ህዝቢ ህላዊ ኣምላኽ ዝተነፍጉ ኮይኑ ከም እተሰምዖምን ቅድሚ ሕጂ ተረኣዩ ዘይፈለጥ ስጋውን ግብረ ገባውን ፀበባ ኣብ ዘሕለፍሉ እዋን ከም እተፃሕፈ ኣብሪሆም ኣብቲ ዕለት 13 ሰነ ኣብ ዓመታዊ ክብሮ በዓል ቅዱስ ኣንቶኒ ዘፓዶቫ ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ወግዓዊ ኣብ ዝገበረዎ መልእኽቲ መዝሙረ ዳዊት ምዕራፍ 14 ንነፍሶ ከፈለዶ ዝዛረብ ምዃኑ የስተብህሉ። እቲ ኣብ መዝሙረ ዳዊት ምዕራፍ 14 ምእተው ዘሎ ጥቕስታት ኣብ መንጎ እቶም ብጥበብ ዝነብሩን እቶም ካብ ርእሶም ዝዓቢ ከም ዘየልቦን ገይሮም ዝመላለሱ ፍልልይ ከም ዘሎ ዝሕብር ምዃኑ ይገልጹ። እቲ ዘሕዝን ግና ሎሚ እውን እንተኾነ ብሰንጊ ዕቡይ ብልሽውና ዝመፅእ ማሕበራዊ ምጉዳል ፍትሒ ኣስፋፊሑ ከም ዘሎ ንርኢ ኣሎና። እዚ ከዓ ዝሕዝን እኳ እንተኾነ ኣድልዎ እውን እዩ እንክብሉ የስተብህሉ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣስዕበ ኣቢሎም ሳዕቤናት መብዛሕትኡ ግዜ ኣብቶም ኣብ ብዙሓት ሕብረተሰባት ቁፅሮም እናወሰኸ ዝኸይድ ዘሎ ድኻታት ከም ዝወደቐ ኣጉሊሖም ኢተረክቦተ እግዚኣብሄር ንሰባት ንሓድሕዶም ከም ዝከባበሩ ኣይገብሮምን እዩ። የግዳስ ንርክባቶም ንሓድሕዶም ኣብ ምቁፅፃርን ዕብለላን እዩ ዘእትዎ። ኣውያት ድኻታት መብዛሕትኡ ግዜ ብብዙሕ ረቂቕ ስልትታት ዝዕበስ ምዃኑን ከምኡ እውን ብእደ ጥበብ እተራቅ ዓለም ፅልኢ ክጋደድን ዘይምግዳስ ከደልድልን ዝኽእል ምዃኑ ኣጠንቂቖም ድኻታት ናብ ኣምላኽ ካብ ምእዋይ ሓሊፎም

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 17 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣባላት መሪሕነት ጉባኤ ካቶሊካውያን ጳጳሳት ሃገረ ኮሎምብያን ንኣባላት ማእከል ምርመራን ስነ መዕበያን ንዕቃቤ ትሕቲ ዕድመ ህፃናትን ተቐቢሎም ከም ዘዘራረቡን ቃል ማዕዳ ከም ዘካፈሉን ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዘካየዱን ናይ ቅድስቲ መንበር ዜናን ክፍሊ ማዕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 17 ሰነ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ልዮን ናብ ዓለም ለኻዊ ዋዕላ ኦስትሪያ ዘመሓላለፍዎ ናይ ቪድዮ መልእኽቲ ጋዜጣዊ መግለፂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጎንዶልፎ ርእሰ ሊቃነ ጳጳሳት ብምኽንያት መዓልቲ ህይወት ናብ ጉባኤ ካቶሊካውያን ጳጳሳት ዓዲ እንግሊዝን ዌልስን ኣየርላንድን ዘመሓላለፍዎ መልእኽቲ ሓደጋታት ኣከባብያዊ ኩነታት ኣየር ኣብ ልዕሊ ህፃናት ዘውርዶ ዘሎ ሓደጋ ዘማእከለ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ዘቕረቦ ጸብጻብ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንዕብር። ናይ ሎሚ መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ሓሳባት ብዛዕባ እቲ ናብ ሃገረ እስጳኛ ዝገበርዎ ሃዋርያዊ ዑደት ኣስተንቲኖም ኣባኡ ድማ ናብ ማድሪድን ባርሴሎናን ከምኡውን ደሴታት ካናሪ ከም ዝበጽሑ ኣመልኪቶም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ዝሓለፈ ሰሙን ናብ ሃገረ እስጳኛ ዝገበርዎ ሃዋርያዊ ዑደት ብምስትንታን ኣብ ከተማታት ማድሪድ፣ ባርሴሎና፣ ገዳም ሞንቴሴራትን ከምኡውን ደሴታት ካናሪ ኣብ ዝበጽሕሉ እዋን ህዝቢ ኣምላኽ እምነቶምን ፍቕሮምን ሓጎሶምን ብምግላጽ ዓብዪ ምጽንናዕ ሂቦምኒ ክብሉ መስኪሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓሳባት ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ሎሚ ብዛዕባ እቲ ኣብ ዝሓለፈ ሰሙን ናብ ሃገረ እስጳኛ ዝገበርክዎ ሃዋርያዊ ዑደት ገላ ሓሳባት ከካፍለኩም እደሊ። ኣብ ከተማታት ማድሪድ፣ ባርሴሎና፣ ገዳም ሞንቴሴራት ከምኡውን ደሴታት ካናሪ ምብጻሕ ኣካይደ። ኣብ 4 ሃገራት ኣፍሪቃ ነዊሕ ጉዕዞ ድሕሪ ምክያደይ ኣብዚ ግዜ እዚ ኣብ ሓንቲ ጥንታዊት ኣዝዩ ሃብታም ካቶሊካዊ ትውፊት ዘለዋ ኤውሮጳዊት ሃገር እየ በጺሐ። ሎሚ እውን ኣብቲ ዓብዪ ማሕበራውን ባህላውን ለውጥታት ዝካየደላ ዘሎ እስጳኛ ርእሰ ሊቃነ ጳጳሳት ኣብ ኩሉ ቦታታት ብውዕውዕ ስምዒትን ንምስማዕ ብዘለዎም ድልውነትን ከም ዝተቐበልዎም ብንጹር ተገሊጹ እዩ። በዚ ምኽንያት እዚ ንኣምላኽን ንመላእ ህዝቢ እስጳኛን ንንጉሶምን ንስቪላውያን ሰበ ስልጣንን ጳጳሳትን ንማሕበረሰብ ቤተ ክርስቲያንን ምስጋና ይገልጸሎም። ህዝቢ ኣምላኽ እምነቶምን ፍቕሮምን ሓጎሶምን ብምግላጽ ዓብዪ ምጽንናዕ ሂቦምን እዮም። ብወገናይነቶም ምእመናን ዘሎን ንቅርበት ኣረጋጊጸሎም እየ። ከም ናይ ሮማ ጳጳስ መጠን ኩሉ ሳዕ ሕብረትን ዘተን ሓድነትን በበይኑ ዝዓይነቱ ምትብባዕን ንዅሉ ዓይነት ምክፍፋልን ግጭትን ክሰግሩ ድማ ኣወፈኹሎም። እዚ ኣገልግሎት እዚ ተካይ ቅዱስ ጴጥሮስ ዝገብሮ ኣገልግሎት እዩ። እዚ ኣገልግሎት እዚ ኣብ ሃዋርያዊ ዑደታት ርእሰ ሊቃነ ጳጳሳት ፍሉይ መግለጺ ዝረክብ እውን እዩ። እዚ ኣገልግሎት እዚ ኣብ ነፍሲ ወከፍ ግዜ ምስ ቤተ ክርስቲያንን ማሕበራውን ኩነታት እተን ዝበጽሕወን ሃገራት ዝሰማማዕ እውን እዩ። ኣብ ሃገረ እስጳኛ ኣብ ኩሉ ክሊ ዕድመን ኩነታትን ዝርከቡ ሰባት ነቲ ርእሰ ሊቃነ ጳጳሳት ዝገበርዎ ምብጻሕ ክሳብ ክንደይ ብሃንቀውታ ከም ዝጽበይዎ ብሓጎስ ተዓዘብኩ። ኣብ ኩሉ ቦታታት ከዓ ብዓብይን ምዉቕን መንገዲ ዝተቐበሉኒ ብዙሓት ሰባት ረኸብኩ። እዚ ሓቂ እዚ ኣቕሊልካ ክርአ የብሉን ክሕሰበሉ ዝግባእ እውን እዩ። ከምዚ ዝኣመሰለ ተሳትፎ ብቐዳምነት ከምቲ ኣቐዲመ ዝገለጽክዎ እምነት ህዝቢ እስጳኛ ዝገልጽ ሓቂ እዩ።
እዚ ከምዚ ኢሉ እንከሎ ኣብ ስነ ሓሳብ ወይ ኣብ ከፊላዊ ረብሓታት እተመስረተ ኣብ ሓቅን ዓሚቕ መሰረት ሓድነትን ምርኻብን ብሰፊሑ ኣድላይ ምዃኑ ዘርኢ ይመስለኒ። ኣብ መወዳእትኡ ክርስቶስ ጥራይ ከረጋግጾ ዝኽእልን ወንጌል ብኣገዳሲ ዝኾነ ባህሊ ኣቢሉ ኣብ ህይወት ህዝብታት ክመሓላለፈሉ ዝኽእል

0: ዘዎ ህንፃ ጸምቢልና ምስዚ ጥንታውን ዘመናውን ትውፊት ካቶሊካውነትናን ዘመናዊ ባህልን ምርኻበይ ንባህሪ ኤውሮጳን ብዋጋ ዘይሽንሸን ሃብታም ውርሻን ከም ህያው ኩውንነት ደኣ እምበር ከም ናይ ዝሓለፈ ታሪክ ጥራይ ከይኮነ ንኽርዳኣኒ ሓጊዙኒ እዩ። እዚ ውርሻ እዚ ብጥንቃቐ ክዕቀብ ዘለዎ ውርሻ እዩ። ስለዚ ኣብዛ ሎሚ ዘላ ዓውለማዊት ዓለም ምስ ኣገደስቲ ብድሆታት ማለት ሰላም ምሉእ ስነ ኣከባብያዊ ፍትሓውን ቀጻልን ምዕባለ ከምኡውን ሰብኣዊ ክብሪ ኣብ ምዕቃብ ክንሰርሕ ኣሎና። እዚ ብድሆታት እዚ እቲ ኣብ ካልኣይ ጉባኤ ቫቲካን ድሮ ብንጹር ኣፍልጦ ዝተዋህበሉን እቲ ስዒቡ ዝነበረ ስልጣነ ኣስተምህሮት ቤተ ክርስቲያን ናብኡ እተመልሰሉን ብድሆታት እዩ። ኣብዚ ግዜ እዚ እውን ኣብዚ ምዕብል ዘሎ ሰብ ዝሰርሖ ኣስተውዕሎት ንደቂ ሰባት ንምዕቃብ ዝዓለመ ዓዋዲት መልእኽቲ ግሩም ሰብኣውነት ብምጽሓፍ እንቃለሶ ዘለና እዩ። ኣብ ዝተፈላለዩ ኣኼባታት ከም ዝተዓዘብክዎ ብድምፂ ርእሰ ሊቃነ ጳጳሳት ኣቢለ ወንጌል ተስፋ ንደቂ ሰብ ብምስባኽ ንኣሉታዊ ሳዕቤናት ናይቲ መታለሊ ዝኾነ ሞዴል ምዕባለ ኣጸቢቕና ንምቅላሱ ንፍትን ኣለና። ክንሰምዕ ኣድላይ ምዃኑ ድማ ተረዲኡና ኣሎ። እዚ ድሌት እዚ ኣብቲ ክሰምዖ ዝኸኣልኩ ብዙሕ ምስክርነታት ሓደሓደ ግዜ ዝትንክፍ ሓደሓደ ግዜ ድማ ሃናፂ ምስክርነት ኣብ ገጽቶም ዝረኸብክዎም ንኣሽቱን ዓበይትን ሰባትን ድኻታትን መሳኪንን እውን ተዓዚበ ኣለኹ። እቲ ኣብ ሓደ ቁምስና ደብዳቤኡ ዘንበበለይ ህፃን ገለ ግዳያት ዓመፅ ክስምዑ ዝደልዩ እቶም ኣብ ቤት ማእሰርቲ ዝጽበዩኑ ዝነበሩ እሱራት ብጭንቀትን ድሌታትን ዝተመልኡ መንሰያት ኣብ ደሴታት ካናሪ ኣብ ዝርከብ ማእከል መቐበሊ ስደተኛታት ዝርከቡ ስደተኛታት በጺሐን ተዓዚበን ኣለኹ። ኣብተን ናይ መወዳእታ መደባት ዑደትና ዝነበራ ደሴታት ካናሪ ምሉእ ምስትውዓል ክህልወኒ ዝገበረ ኣባኡ እዩ ዝነበረ። በቲ ሓደ ሸነኽ ጂኦግራፋዊ ኣቀማምጣ እተን ደሴታት እዩ ዝነበረ። በቲ ኻልእ ሸነኽ ከዓ ብምኽንያት እቲ ብቐንዱ ካብ ኣፍሪቃ ዝመጹ ብዙሓት ግዳያት ስደተኛታት እትቕበል ናይቲ ኸባቢ ቤተ ክርስቲያን ክውንነት እዩ። እቲ ናይ ስደት ተርእዮ እተሓላለኸን ህያውን ነንሕድሕዱ እተተሓሓዘን መደባትን ስጉምትታትን ከም ዘድልዮን ንፈልጥ ኢና። እዚ ትርጉማት እዚ ግን ሓደ እተፈልየ ዝሰፍሐ ኣረኣያ ክህልወና ይኸፍት ኣሎ። እዚ ድማ ከመይ ጌርና ንወንጌል ከም ብሓድሽ ከነንብቦ ከም እተጸዋዕና ንኽርዳእ ዘኽእለናን ንውህበት ባህልና ንሓድሕድና ንምልውዋጥን ብፍላይ ከዓ ፍረ መልእኽቲ ክርስቶስ ኣባኡ ዘፍረዮ ውፅኢት ክንርዳእ የኽእለና ኣሎ። ሓደ ካብዚ ፍረታት እዚ ድማ ኣብ መንጎ ሰባትን ህዝብታትን ዝግበር ዘተዩ። እዚ ኸዓ ንስነ ምግባራዊ ስርዓታት ሓድሕድና ንኽንፈልጦን ከነማስወሉን ዘኽእለና ናይ ሕውነት መንፈስ ምርካብ እዩ። እዚ መንገዲ እዚ ቀሊል ኣይኮነን። ሰናይ ፍቓድን ሓገዝ ኣምላኽን ዝሓተት እኳ እንተኾነ ናብ ስልጣነ ፍቕሪ ዝመርሕ መንገዲ እውን እዩ። ዝኸበርኩም ኣሕዋትን ሓትን ጭርሖ ናይ ዝሃዋርያው ጉዕዞና ዝነበረ ኣልእሉ ኣእይንቲክሙ ኣዒንትኹም ኣልዕሉ ዝብል እዩ ዝነበረ። እዘን ቃላት እዚኣተን ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም ቀዳሞት ደቀ መዛሙርቲ ኣብ ሰባትን ኣብ መንጎ ህዝብን ባህጊ ህይወትን ሓቅን ምልኣትን ክርእዩ ክምህሮም እንከሎ ዝበለን ቃላት እየን። ጐይታ ፈለማነ እዘን ቃላት እዚኣተን ይደግመን ኣሎ። ኣነ እውን ኣብዚ ሃዋርያው ዑደት እዚ ብጸጋኡ ተሰኒየየ። ሎሚ ነዚ ጻውዒት እዚ ከካፍለኩም እደሊ። ዓዒንትና ነልዕል፣ ንብጻይና ንሰባት ንዓለም ብዓይኒ ኣምላኽ ማለት ብፍቕርን ብኣኽብሮትን ብርሕራሕን ክርእያ ካብ ኢየሱስ ንምሃር። ኣብ መወዳእታ ንዅሎም እቶም ነዚ ሃዋርያዊ ጉዕዞ ዕውት ክኸውን ዝጸሊኹም ብፍላይ ከዓ ነተን ኣብ እስጳኛ ኣዝዩ ዝምስገን ኣገልግሎት ዝፍጽማ ዘለዋ ብዙሓት ደናግል ከመስግነ ንደሊ። እቲ ዝዘራእክዎ ዘርኢ ብዙሕ ፍረ ምእንቲ ኽፈሪ ብኣማላድነት ቅድስቲ ድንግል ማርያም ንጸሊ። እግዚኣብሔር ይሃበለይ።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ መበል 10 ዓለምለኻዊ ዋዕላ ኣውስትርያ ዘመሓላልፍዎ ናይ ቪድዮ መልእኽቲ እምነትን ተስፋን ፍቕርን ነቲ ካብ ኣከባብያዊ ግዳያት ሓሊፉ ማሕበራውን ስነ ምግባራውን ቁጠባውን ሳዕቤናት ዘለዎ ናይ ክሊማዊ ቅልውላው ንምምርማር ዝሕግዙ ዓምድታት ምዃኖም ኣጉሊሖም። نقلیم اوک لولاو بکوع ملسن مهاب. نتوم اب مسارت حبرت سبنا زلو محبرا اون سن مقبارا اون قدیات کم معر کبرو کلوم دک سباتن کبر سب آوی مسالاتن کن فتحوم یگبا کبلو ریسالی کانو پازات لیون مبل عصر تور باعته سلوس علت عصر تشدشت سنه عبززر گحوه ملغتی گلی سوم. قدوسن نتوم کابتا گروم سب آون نتزر استاب زعبا دحنت دک سبات ابوان سب سرحو استو

0: ቆሎ ትገልጽ ሐዋዲት መልእክቶም ብምጥቃስ ክልውላው አካባቢ ንበይኑ ዝተነጸለ ጉዳይ ዘይኮነስ የግዳስ ናይቲ ዘመናዊ ማሕበረ ቁጠባዊ ክልውላው ናይ ስነ አካባቢያዊ መልክዕ እዩ ኢሎም ርእሰ ሊቃነ ጳጳሳት ቀጺሎም እምነትን ተስፋን ፍቕርን ነቲ ንኣከባብያዊ ቅልውላው እንህቦ መልሲ ንምምራሕ ዝሕግዙ ሰለስተ ዓምድታት ምዃኖም ኣስሚሮምሉ እዚ ናይ ርእሰ ሊቃነ ጳጳሳት ናይ ቪድዮ መልእኽቲ ናብቲ ኣብ ቬና ዝካየድ ዘሎ መበል 10 ዓለምለኻዊ ዋዕላ ኣውስትርያ ዝቐረበ ኮይኑ ዕላማ እቲ ዓመታዊ ዋዕላ ድማ ንክሊማዊ ቅልውላው ንምምካት ዝሕግዙ ናይ መፍትሒታትን ሓሳባትን መድረኽ ንምፍጣር እዩ እዚ ዋዕላ እዚ ብዕለት 16 ሰነ ዝተኻየደ ኮይኑ ብተዋሳእን ኣመሓዳሪ ግዛኣት ካሊፎርኒያን ዝነበረ ኣርኖልድ ሽዋነር ዝተመስረተ ብናይ ሽዋነር ክሊማዊ ተበግሶ ዝተወደበ እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብታ ግሩም ሰብኣውነት ዘርእስተ ዓዋዲት መልእኽቶም ማዕረ ክብሪ ኩሎም ደቂ ሰባትን ክብሪ መሰረታዊ ሰብኣዊ መሰላትን ዘለዎ ኣገዳስነት ብኸመይ ከም ዝገለጹ ኣዘኻኺሮም እዚ ድማ ብግቡእ ትግባረ ናይቶም ንሓባራዊ ረብሓን ንዅሉ ዝባጻ ሃብትን ንኡስ ደገፍን ምትሕግጋዝን ማሕበራዊ ፍትሕን ዝምልከቱ መትከላት ክረጋገጽ ከም ዝኽእል ገሊጾም እዞም ኣገደስቲ ውልቃውን ማሕበራውን ጉዳያት ምስቲ ክሊማዊ ቅልውላው ጥቡቕ ምትእስሳር ኣለዎም እዚ ቅልውላው እዚ ከምቲ ዝበልክዎ ሓደ ካብ መግለጺታት እቲ ኣዝዩ ወሳኒ ድማ ናይቲ ዝሰፍሐ ማሕበረ ቁጠባዊ ቅልውላዊ ክብሉ ርእሰ ሊቃነ ጳጳሳት ገሊጾም ወሲኾም እውን ብሓቂ እዞም ጉዳያት እዚኦም እንተዘይተፈቲሖም ዝኾነ ይኹን ንኣከባቢ ንምክልኻል ዝቐርብ ቴክኒካዊ ፍታሕ ዝተደልየ ውፅኢት ናይ ምርካብ ዕድል ኣይህልዎን እዩ ኢሎም ብተወሳኺ መፍትሒታት ኣብ ዝንደፍሉን ኣብ ዝሕሰብሉን እዋን ነቶም ኣዝዮም ድኻታትን ብምኽንያት ኣከባብያዊ ብከላ ንጉድኣት ዝያዳ ተቀላዕቲ ዝኾኑ ሰባትን ፍሉይ ቈላሕታ ክወሃቦም ከም ዝግባእ ኣስሚሮምሉ ቅዱስነቶም እዞም ኣብ መንጎ ዝተፈላለዩ ሕብረተሰባት ዝጸልዉ ጉዳያት ዘሎም እትእስሳር ዝእመን ብዙሕ መዳያዊ ኣቀራርባ ኣብ ኣራእያ እምነት ዝመንጨወ ምዃኑ ኣመልኪቶም እቶም ዓለምና ብኣምላኽ ከም ዝተፈጥረትን በዕላ ብባህርያታ ጽብቕቲ ምዃናን ዝኣምኑ ሰባት ንፍጥረት ንምክንኻን ዝዓበየ ሓላፍነት ክስከሙ ይግደዱ እዮም እዚ ድማ ጠለብ ናይ እምነቶም ስለ ዝኾነ እዩ ክብሉ ገሊጾም ነታ ብ2015 ብርእሰ ሊቃነ ጳጳሳት ፍራንቸስኮ ዝተጻሕፈት ስቡህ ኣንተ ዘርእስተ ዓዋዲት መልእኽቲ ብምጥቃስ ድማ ነቲ ስራሕ ኣእዳው ኣምላኽ ዝኾነ ፍጥረት ናይ ምሕላው ጸዋዕታና ምንባር ንቅድስናዊ ህይወት መሰረታዊ እዩ ኢሎም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዙሓት ዝተፈላለዩ ሃይማኖታት እውን ንፍጥረት ከም መለኮታዊ ህበት ስለ ዝርድእዎ ሃይማኖታዊ እምነት ነቲ ህይወት ንምክልኻልን ተፈጥሮ ንምክንኻንን ዘሎ ሓባራዊ ድልየት የደልድሎ እዩ ክብሉ ሓሳቦም ዛዚሞም ብዛዕባ ተስፋ ብዝምልከት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብሰንኪ እቲ ሎሚ ዓለምና ዘጋጥማ ዘሎ ብድሆታትን ወጥርታትን ንፍጥረት ብዘይምኽባርን ንተፈጥራዊ ሃብቲ ብምምዝማዝን ብሰንኪ ክሊማዊ ለውጥን ዝመጽእ ዘሎ ምንቁልቋል ኣብ ዓይነታዊ ናብራን ሰላም ኣብ ሓደጋ ይወድቕ ከም ዘሎ ዝሕብር ዓብዪ ንቅሓት ይፈጥር ኣሎ ኢሎም ኣብቲ ብዛዕባ ጉዳያት ክሊማ ዝግበር ዘተታት ብዙሕ እዋን ንኣንፈት ናይ ምቕያር ፍርሕን ስልጣን ናይ ምስኣን ፍርሕን ከምኡ እውን ንዘይተረጋገጸ ውፅኢት ዘሎ ፍርሕን ከም ዝርአ ሓቢሮም በዚ ምኽንያት እዚ ድማ ኣህጉራዊ ምትሕግጋዝን ዝተሓባበረን ንቅድሚት ዝጥምትን ብዙሓዊ ዝምድናታት ክህሉ ተማሕጺኖም ነዞም ፍርሕታት እዚኦም ክንዘግሮም ድማ ኣተባቢዖም ሃይማኖታውያን መራሕትን ማሕበረሰባትን ኣብዚ ጉዳይ እዚ ዓብዪ ተራ ክጻወቱ ከም ዝኽእሉ ቅዱስነቶም ኣስሚሮምሉ ቀጺሎም ድማ ቅዱስ መጽሓፍ ፍርሒ ደቂ ሰባት ብተስፋ ከመይ ገይሩ ከም ዝሰዓር ብዘርእዩ ኣብነታት ዝመልአ እዩ ብምባል ገሊጾም ተጻረርቲ ሓሳባት ንዘለዎም ወይ ተጠራጠርቲ ሰባት ብዘየገድስ ተስፋ ሓያል ደራኺ ሓይሊ ክኸውን ይኽእል እዩ ክብሉ ርእሰ ሊቃነ ጳጳሳት ደጊሞም ገሊጾም ኣብ ዋዕላ ክሊማዊ ለውጢ ዝግበር ዕብየት ናብቲ ረብሓ ዘይኮነስ ሓባራዊ ጥቕሚ ዝቕድመሉ ቁጠባዊ ንጥፍታት ድማ ኣብ ምትሕግጋዝን ሰብኣዊ ክብርን ዝተሰረቱሉ ሕብረተሰባት ዝግበር ፍትሓዊ ምስግጋር ከስዕብ ጥራይ ዘይኮነስ ብሓቂ ክውን ክኸውን ዝኽእል እዩ ኢሎም ይሁንም በርነዝን ምዕዋት ሀብታማት ሀገራት ንኻልኦት ድኻታት ሀገራት ፋይናንሳዊ ደገፍ ክህባ ከም ዘለወን ከምኡውን ሓድሽ ንወዲ ሰብ ማእከል ዝገበረ ኣህጉራዊ ፋይናንሳዊ መዋቅር ብምፍጣር ክሕግዛ ከም ዝግባእ ኣገንዚቦም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ናይ ፍቕሪ ቴማ ብምትኳር ንኣከባቢና ዝኸውን ናይ ሓልዮት ባህሊ ምምዕባል ኣገዳሲ ምዃኑ ገሊፆም። እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሲቪላውን ፖለቲካውን ፍቕሪ ዝበልዎ ዘጠቓልል እዩ። ንሓደ ሕብረተሰብ ዝያዳ ሰብኣውን ንክብሪ ወዲ ሰብ ዝበቅዕን ንምግባር ኣብ ማሕበራውን ፖለቲካውን ቁጠባውን ባህላውን ህይወት ዘሎ ፍቕሪ ሓድሽ ክብሪ ክወሃቦ ይግባእ። ንኹሉ ንጥፈታት ድማ ቀዋምን ዝለዓለን መምርሒ ክኸውን ኣለዎ። እዚ ድማ ንክሊማዊ ቅልውላው ንምምካት ዝዓበየ እማሜታት ንምሕንጻጽ ክሕግዝ እዩ ክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነታ ስቡህ ኣንተ ትብል ዓዋዲት መልእኽቲ ዳግማይ ብምጥቃስ ገሊጾም። ቅዱስነቶም ኣብ መወዳእታ እቶም ኣብቲ ኣኼባ ዝሳተፉ ናይ ሓልዮት ባህሊ ከስፋሕፍሑን ስልጣነ ፍቕሪ ኣብ ምህናፅ ኣበርክቶ ክገብሩን ተስፋ ብምግባር ቃሎም ዛዚሞም።
1: ክቡራትና ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ኩናት ሕብረት መንግስታት ኣሜሪካን ኢራንን ኣብ ቀረባ እዋን ናብ ብስፓይና ዘካይዶ ዑደትን ዝምልከቱ ኣርእስታት ሓዊሱ ካብ ብጋዜጠኛታት ዝቐረበሎም ሕቶታት ኣማእኪሎም ሰፊሕ መግለፂ ከም ዝሃቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስተር ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ኣብ ፈትኒ ዝተረኽቡ ናይ ዝተፈላለዩ ማዕከናት ዜና ዝውክሉ ጋዜጠኛታት ኣብ ዝሃቦም መግለፂ ኣብ ዝቐረባ እዋን ኣብ መንጎ ሕብረት መንግስታት ኣሜሪካን ኢራንን ዝተገብረ ናይ ምርድዳእ ስምምዕ ኣብ ዝቐረባ እዋን ናብ ስፓይና ዝገበረዎ ጉዕዞ ስደት ዝምልከቱ ኣርእስታት ከምኡ ውን ብዛዕባ ማሕበረሰብ ቅዱስ ፒዮስ 10 ዝምልከቱ ኣርእስታት የስተንትኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ኣብ ቀረባ እዋን ኣብ ሕብረት መንግስታት ኣሜሪካን ኢራንን ዝተገብረ ስምምዕ ምስ ተሓተቱ እግዚኣብሄር ይመስገን እንተወሓደ እዚ ዓርቢ ቦግዕ ዝፍረረመ መዘክር ኣሎ ቢሎም ገና ክቐውም ዘለዎም ሓያሎ ነጥብታት ክህሉ እዮም። እንተኾነ ግን ኩሉ ግዜ ናብ ውግእ ካብ ምምላስ ዘተን ዝርርባት ምግባር ይሓይሽ። እቲ መዘኻኸሪ ብሓቂ መፍትሒ ኩናት ክኸውን ይኽእል እዩ። እቲ ኩናት ብሓቂ ተወዲኡ ንናይ ኩሉ ረብሓን ሰናይን ንቕድሚት ክነሰጉም ኣሎና። ንኩሌሳዊ ኣፅዋር ምውጋድ ናይ ኩሉ ህዝብታት ሰናይን ረብሓን ምድላይ ኣብዚ ግዜ እዚ ተፈጢሩ ዘሎ ብቁጠባውን ማሕበራውን ደረጃ እውን ንምፍታሕ ምውፋይ የድሊ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ኣብቲ ኣብ ቀረባ እዋን ናብ ስፓይና ዝገብረዎ ጉዕዞ ብዝምልከት ካብቶም ጋዜጠኛታት ንዝቐረበሎም ሕቶታት ኣብ ዝሃቦም መልሲ ኣብ ኩሉ ቦታታት ብዙሓት ሰባት ብውዕውዕ ስምዒት ዝሃቦም መልሲ ኣጉሊሖም ነፍሲ ወከፍ ክሞት ብግቡእ እተዳለወ እዩ ነይሩ። እቶም ጳጳሳት ምስ ብዙሓት ምእመናንን ብዙሓት ወለንቴናታት ኣብ ኩሉ ቦታታት ንተሓዋርያዊ መብፃሕ ዘድሊ ዝገበርዎ ምድላዋት ዘደንቕ እዩ ነይሩ። ህዝቢ እውን ኣዝዩ ሕጉስ ከም ዝነበረ ክምስክር ክእል እየ ከም ዝበሉን ኣስዒቦም። ሓደ ጋዜጠና ንፖለቲካ ስፓይና ኣብዚ እዋን እዚ ብርቱዕ ግዜ እዩ ዝመስል እንክብል ንዘቕረበሎም ሕቶ ከምቲ ኣብ ካልኦት ሃገራት ዘይገብሮ ኣብ ፖለቲካ ስፓይና እውን ጠልቃ ክኣቱ ድላይ ኣይኮነን። ኣብ ኩሉ ቦታ ንዝርርብን ዘተን ንሓድሕድና ክንሰምዕ ዝቐርብ ፃውዒት ንሓበራዊ ረብሓ ስምምዕ ኣክንዲ ምግባር ወትሩ ንተቃወምቲ ምንቃፍን ምንሻውን ግቡእ ኣይኮነን እንክብሉ ይገልፁ። ርእሰ ሊቃነ ጳጳሳት ንጉዳይ ስደት ዝምልከት እዚ ኣርእስቲ እዚ ኣብቲ ጉዕዞ ብፍላይ ኣብ ግራን ካናርያን ተነሪፍን ድሕሪ ምትግባር ውዕል ስደትን ዕቁባን ሕብረት ኤውሮጳ ብተደጋጋሚ ዝዛረብሉ ኣርእስቲ እዩ። ቅዱስ ኣቦና ደጊሞም ሰብ ክኽበር ፃውዒት ኣቕሪቦም ብዙሕ ግዜ እዞም ሰባት ካብ ሃገሮም ክወፁ ዝግደድሉ ምኽንያታት ኣይንፈልጦን ንኸውን ዓመፅ፣ ውግእ፣ ግርጭታት ዝኣመሰሉ ንስደት ዝዳርጉ እያቶም። ስለዚ ድማ ናብ ዝመፅሉ ነፋንዎም ስደተኛታት ናብ ዓዶም ምምላስና እናተባህለ ካብቲ ጸገም ኣእዳውና ክንሓፅብ ጥራይ ምባል እቲ ዝበለፀ ክርስትያናዊ መልሲ ኣይመስለንን። ብሓቂ ንሰባት ክናኽብር ኣሎና። ነቲ ጉዳይ ክንርኢ ልዕሊ ኩሉ ድማ ሰብ ክብር ብምዃኑ በዚ መሰረት እዚ እዩ ክእንገደ ዘለዎ እንክብሉ የተሓሳስቡ። ርእሰ ሊቃነ ጳጳሳት ብዛዕባ ጉዳይ ማሕበረሰብ ቅዱስ ፒዮስ ዓስራይ እውን ምስ ተሓተቱ እዚ ድማ ቅድስቲ መንበር ብዛዕባ ናይ ምፍልላይ ሓደጋ ክህሉ ይኽእል እዩ ዝብል መጠንቀቕታ እኳ እንተሓበት ዕለት ሓደ ሓምለ ብዘይኹንታ ርእሰ ሊቃነ ጳጳሳት ማሕበረሰብ ቅዱስ ፒዮስ ዓስራይ ንኣርባዕተ ካህናት ናይ ማዕረገ ጵጵስና ስነ ስርዓት ክፍፅመሎም ምዃኑ ገሊጹ ኣሎ። እቲ ኣብ መንጎ ማሕበረሰብ ፒዮስ ዓስራይን ናይ ቅድስቲ መንበር ላዕላዋይ ቤት ጽሕፈት ጉዳያት ዓንቀጽ እምነት ርክባት ከም ዘሎ ገሊጾም ማሕበረሰብ ፒዮስ ዓስራይ ነቲ ክገብሮ ሓሲቦ ዘሎ ከይገብር እዚ ድማ ኣብ ቤተ ክርስትያን ብሕብረት ክንገብር ንምጽዓር ካልእ ፃውዒት ከነቐርብ ኢና ንሓስብ ዘሎና። እዚ ግን ምርጫኦም እዩ። እዚ ንዓኣቶምን ንቤተ ክርስትያንን እንታይ ማለት ምዃኑ ክንግንዘብ ኣሎና። ርግፅ እዩ ኣብ መንጎ ክርስትያን ምክፍፋል ኩሉ ሳዕ ዘሳቕ ነጥቢ እዩ። እንተኾነ ግን ካብ እተፈላለዩ ነጥብታት ካልኣይ ዋዕላ ቫቲካን ጀሚሮም ንገሊኡ መሰረታዊ ባቅታታት ቤተ ክርስትያን ምቕባል ኣይደልዩን እዮም። ከምዚ ዓይነት ምርጫ እንተገይሮም ዝሕዝን እዩ ዝኸውን። እንተኾነ ግን ንቅድሚት ክንስጉም ኣሎና ይብሉ። ኣብ መወዳእታ ዝቐረበሎም ሕቶ መዓስ ናይ ሓጋይ ዕረፍቶም ክጅምሩን ብኸመይ ከም ዝሕልፉን ዝምልከት ኮይኑ ቁሩብ ዕረፍቲ ብዙሕ ንባብ ኣስተንትኖ ንዝቕፅል ብምድላውን ክሕልፎ ምዃኖም ሓቢሮም። ስለዚ ዋላ ኣብ ዕረፍቲ እውን እንተኾነ ኩሉ ግዜ ስራሕ ኣሎ። ርእሰ ሊቃነ ጳጳሳት ቀፂሎም ብዛዕባ ናብታ ንልዕሊ 20 ዓመት ወንጌላዊ ልኡኽን ጳጳስን ኮይኖም ናብ ዝነበሩላ ፔሩን ከምኡ እውን ናብ ሜክሲኮ መገሻ ክገብሩ መደብ እንተለዎ ምስተሓተቱ ድማ ክንሪኦ ኢና እንክብሉ ዝሓቦ ጋዜጣዊ መግለፂ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
2: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ 2026 ዓመተ ምህረት መዓልቲ ህይወት ኣብ ዘመሓላለፍዎ መልእኽቲ ጸሎትን ምትብባዕን ኣቕሪቦም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ 2026 ዓመተ ምህረት ናብ ጉባኤ ጳጳሳት ዓዲ እንግሊዝን ዌልስን ስኮትላንድን ኣየርላንድን ንመዓልቲ ህይወት ንምጽምባል ኣብ ዘመሓላለፍዎ መልእኽቲ ነቶም ብሞት ህፃን ውሉዶም ዝሓዘኑ ወለዲ ጸሎትን መንፈሳዊ ቅርበቶምን ኣወፍዮምሎም። እዚ መልእኽቲ ርእሰ ሊቃነ ጳጳሳት ብዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ቀቅድምቲ ብዕለት 21 ሰነ ዝካየድ ዓመታዊ በዓል ናብ ብፁእ ሊቀ ጳጳሳት ጆን ሸሪንግተን ኣብ ዘመሓላለፍዎ ደብዳቤዩ ዝቐረበ። ብፁእ ካርዲናል ፓሮሊን ኣብ ክንዲ ርእሰ ሊቃነ ጳጳሳት ኣብ ዘመሓላለፍዎ መልእኽቲ ቅዱስነቶም ብዛዕባ እቲ ኣብ ማህፀን ዘሎ ምሉእ ሰብኣውነት ዘተኮረ ናይዚ ጉባኤኹም ፍረ ነገር ምስ ሰምዑ ብዙሕ ተሓጒሶም እዮም ክብሉ እውን ኣመልከትሎም። ነፍሲ ወከፍ ሰብ ካብ ጽንሳት ሒዙ ብህላዊኡ ብፍቓድ ኣምላኽ ስለ ዝፈጠሮን ስለ ዘፍቅሮን ጥራይ ደረት ዘይብሉ ክብሪ ኣለዎ ድማ ይብል እቲ መልእኽቲ። ነቲ ኣብዚ ቀረባ እዋን ዘዳለውዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ድማ ይጠቕሱ። እዚ መለኮታዊ ፍቕሪ እዚ ንነፍሲ ወከፍ ሰብኣዊ ህይወት ትርጉም ዝህቦን ናብ ሓድሽ ምልኣት ኣብ ዘለኣለማውነት መንገዲ ከም ዝኸፍትን ድማ ይገልጹ። ርእሰ ሊቃነ ጳጳሳት ልዮን ኣብ መልእኽቶም ብፍላይ ነቶም ብሞት ውሉዶም ዝሓዝኑ ወለዲ ብጸሎት ከም ዝድግፍዎምን ዘለዎም ቅርበትን ኣረጋገጹሎም። እቶም ጾር ሓዘን ዝጾሩ ሰባት ኣብ ውሽጢ ማሕበረሰብ ክርስትና ደገፍ ክረኽቡ ተስፋ ከም ዝገብሩ እውን ገለጹ። እዞም ወለዲ እዚኦም ኣብ ማሕበረሰብ ቤተ ክርስቲያን ብፍላይ ከኣ ኣብቲ ብጸሎትን ብቅዱስ ቁርባንን ዝምገብ ህይወት ዘድልዮም ደገፍ ክረኽቡ ተስፋ ገብር ክብሉ እውን ጸሓፉ። ርእሰ ሊቃነ ጳጳሳት ልዮን መልእኽቶም ኣብ ምዝዛም በቲ ናይ ህይወት መዓልቲ ዝተገብረ ተበግሶ ኣቢሎም ክብሪ ህይወት ደቂ ሰባት ኣብ ምድንፋዕን ምክልኻልን እተሳተፉ ሰባት ምስጋናኦም ገሊጾም ንኹሎም ተሳተፍቲ ድማ ሃዋርያዊ ቡራኬኦም ኣካፈልዎም። ኣብ ዓዲ እንግሊዝን ዌልስን ስኮትላንድን ኣየርላንድን ብጉባኤ ካቶሊካውያን ጳጳሳት እትኸብር መዓልቲ ህይወት ክብሪ ነፍሲ ወከፍ ሰብ ንምድንፋዕን ነቶም ኣብ ኩሉ ደረጃ ህይወት ኣጸጋሚ ኩነታት ዘጋጥሞም ደገፍ ንምሃብን ንምትብባዕን ዝቖመት ዕለት እያ።
1: بوحدو سلس تتسنكر كنتات عيار مدرجة عالمنا حدا نتبع حدا بليون هز عاناتي سعلوام عالو اتي قلت عصر تشدش تسانة بتكال حالي هز عانات حبرات حقرات زتزرق حدس ابتعب تقال عانات رنايتم عزيوم تقففتي زو السقو كنتات سنيدو يركب تقنات مهرتن هيواتن فرق هز عانات عالم معالتا بوحدو بسلس تتسنكر كنتات عيار زتا اساسر حدقاتات عب برتعز اقام يودق قلت عصر تشدش تسانة بنعي حبرات حقرات تتكال هز عانات تحات مات ابتعب حدقاتات كبابياوي عيار هز عانات كلتش عنصران شدشتان عمات محرات بدرجع عالم حادة نتبي حادة بليون هز عانات زقات مم حادقين كنتات يقالق بحافشا اتوم شمون تتدقاق عم حادقاتات كبابياوي عير وحجي قمع قم بحري داركي برتع مقات بارع الدور معبل مقات وحجي رباتات هبوبلا حوت عن حمدن كومو ون تروبيكاوي هبوبلاتات ايوم تقال حالي حوت عانات ودحبرات هقرات منقصات تقالات تواسات نتيز فنو بكال غاز كنكيو نقلعون لو تكبابياوي عير متعرراي زي قبار لسقوم تتات كعقوبو كومون قلعون منقصات عبا تمرت سنا كبابياوي عير وفرم مقبار عبا سقوم تكبابياوي عير ترقم زلو تساعد فنو قبرو تساوعت بمقرب كاترين راسل حالا في تفتس اما اكال تكال حالي هز عانات ودحبرات هقرات زي تنتانزي منقصات موحابي ممرحتات عبا تسعارنات زلو اگر گلوتات بزح شماده به نموت آن به وقت اتام قدری نخوافرن که حجزمی خال ایو سرعت عنان تمهرتن کندال دلن نقلعو ابگمت با مقتاو تعتقد معباله مس انم محايشان قبلام زلو سقعت کبابیوی عیر نعقبامن مس آیام نمعقب نحجزن اینا تبل كبراتنا كبران سمعتنا سلام كتتالكم نمسجن ريتكم اي فلان نبل ناي لومي مدب فنونا ابزي زازم ابنيت محمد فنو كساب نراقب بدحنا سلام صنحو يتبارك يسوع كريستوس لاوليتور يسوع كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 17 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣባላት መሪሕነት ጉባኤ ካቶሊካውያን ጳጳሳት ሃገረ ኮሎምብያን ንኣባላት ማእከል ምርመራን ስነ መዕበያን ንዕቃበ ትሕቲ ዕድመ ህፃናትን ተቐቢሎም ከም ዘዘራረቡን ቃል ማዕዳ ከም ዘካፈሉን ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዘካየዱን ናይ ቅድስቲ መንበር ዜናን ክፍሊ ማዕጥምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 17 ሰነ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ልዮን ናብ ዓለም ለኻዊ ዋዕላ ኦስትሪያ ዘመሓላለፍዎ ናይ ቪድዮ መልእኽቲ ጋዜጣዊ መግለፂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጎንዶልፎ ርእሰ ሊቃነ ጳጳሳት ብምኽንያት መዓልቲ ህይወት ናብ ጉባኤ ካቶሊካውያን ጳጳሳት ዓዲ እንግሊዝን ዌልስን ኣየርላንድን ዘመሓላለፍዎ መልእኽቲ ሓደጋታት ኣከባብያዊ ኩነታት ኣየር ኣብ ልዕሊ ህፃናት ዘውርዶ ዘሎ ሓደጋ ዘማእከለ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ዘቕረቦ ጸብጻብ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንዕብር። ናይ ሎሚ መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ሓሳባት ብዛዕባ እቲ ናብ ሃገረ እስጳኛ ዝገበርዎ ሃዋርያዊ ዑደት ኣስተንቲኖም ኣባኡ ድማ ናብ ማድሪድን ባርሴሎናን ከምኡውን ደሴታት ካናሪ ከም ዝበጽሑ ኣመልኪቶም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ዝሓለፈ ሰሙን ናብ ሃገረ እስጳኛ ዝገበርዎ ሃዋርያዊ ዑደት ብምስትንታን ኣብ ከተማታት ማድሪድ፣ ባርሴሎና፣ ገዳም ሞንቴሴራትን ከምኡውን ደሴታት ካናሪ ኣብ ዝበጽሕሉ እዋን ህዝቢ ኣምላኽ እምነቶምን ፍቕሮምን ሓጐሶምን ብምግላጽ ዓብዪ ምጽንናዕ ሂቦምኒ ክብሉ መስኪሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓሳባት ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ሎሚ ብዛዕባ እቲ ኣብ ዝሓለፈ ሰሙን ናብ ሃገረ እስጳኛ ዝገበርክዎ ሃዋርያዊ ዑደት ገለ ሓሳባት ከካፍለኩም እደሊ። ኣብ ከተማታት ማድሪድ፣ ባርሴሎና፣ ገዳም ሞንቴሴራት ከምኡውን ደሴታት ካናሪ ምብጻሕ ኣካይደ። ኣብ 4 ሃገራት ኣፍሪቃ ነዊሕ ጉዕዞ ድሕሪ ምክያደይ ኣብዚ ግዜ እዚ ኣብ ሓንቲ ጥንታዊት ኣዝዩ ሃብታም ካቶሊካዊ ትውፊት ዘለዋ ኤውሮጳዊት ሃገር እየ በጺሐ። ሎሚ እውን ኣብቲ ዓብዪ ማሕበራውን ባህላውን ለውጥታት ዝካየደላ ዘሎ እስጳኛ ርእሰ ሊቃነ ጳጳሳት ኣብ ኩሉ ቦታታት ብውዕውዕ ስምዒትን ንምስማዕ ብዘለዎም ድልውነትን ከም ዝተቐበልዎም ብንጹር ተገሊጹ እዩ። በዚ ምኽንያት እዚ ንኣምላኽን ንመላእ ህዝቢ እስጳኛን ንንጉሶምን ንስቪላውያን ሰበስልጣንን ጳጳሳትን ንማሕበረሰብ ቤተ ክርስቲያንን ምስጋና ይገልጸሎም። ህዝቢ ኣምላኽ እምነቶምን ፍቕሮምን ሓጐሶምን ብምግላጽ ዓብዪ ምጽንናዕ ሂቦምን እዮም። ብወገነይነቶም ምእመናን ዘሎን ንቅርበት ኣረጋጊጸሎም እየ። ከም ናይ ሮማ ጳጳስ መጠን ኩሉ ሳዕ ሕብረትን ዘተን ሓድነትን በበይኑ ዝዓይነቱ ምትብባዕን ንዅሉ ዓይነት ምክፍፋልን ግጭትን ክሰግሩ ድማ ኣወፈኹሎም። እዚ ኣገልግሎት እዚ ተካይ ቅዱስ ጴጥሮስ ዝገብሮ ኣገልግሎት እዩ። እዚ ኣገልግሎት እዚ ኣብ ሃዋርያዊ ዑደታት ርእሰ ሊቃነ ጳጳሳት ፍሉይ መግለጺ ዝረክብ እውን እዩ። እዚ ኣገልግሎት እዚ ኣብ ነፍሲ ወከፍ ግዜ ምስ ቤተ ክርስቲያንን ማሕበራውን ኩነታት እተን ዝበጽሕወን ሃገራት ዝሰማማዕ እውን እዩ። ኣብ ሃገረ እስጳኛ ኣብ ኩሉ ክሊ ዕድመን ኩነታትን ዝርከቡ ሰባት ነቲ ርእሰ ሊቃነ ጳጳሳት ዝገበርዎ ምብጻሕ ክሳብ ክንደይ ብሃንቀውታ ከም ዝጽበይዎ ብሓጐስ ተዓዘብኩ። ኣብ ኩሉ ቦታታት ከዓ ብዓብይን ምዉቕን መንገዲ ዝተቐበሉኒ ብዙሓት ሰባት ረኸብኩ። እዚ ሓቂ እዚ ኣቕሊልካ ክርአ የብሉን ክሕሰበሉ ዝግባእ እውን እዩ። ከምዚ ዝኣመሰለ ተሳትፎ ብቐዳምነት ከምቲ ኣቐዲመ ዝገለጽክዎ እምነት ህዝቢ እስጳኛ ዝገልጽ ሓቂ እዩ። እዚ ኸምዚ ኢሉ እንከሎ ኣብ ስነ ሓሳብ ወይ ኣብ ከፊላዊ ረብሓታት እተመስረተ ኣብ ሓቅን ዓሚቕ መሰረት ሓድነትን ምርኻብን ብሰፊሑ ኣድላይ ምዃኑ ዘርኢ ይመስለኒ። ኣብ መወዳእትኡ ክርስቶስ ጥራይ ከረጋግጾ ዝኽእልን ወንጌል ብኣገዳሲ ዝኾነ ባህሊ ኣቢሉ ኣብ ህይወት ህዝብታት ክመሓላለፈሉ ዝኽእል መሰረት እዩ። ከምኡ ክገብር ዝኽእል መልእኽቲ ድማ ንኽልቲኡ ድሌታት ማለት ንሓቂ ምድላይን ጽምእ ፍትሕን ምሉእ ብምሉእ ስለ ዘማልእ እዩ። ኣብ ከተማታት ማድሪድን ባርሴሎናን ኣብ ዓብዪ ካቴድራልን ኣብ ዘመናዊ ናይ ስፖርት ሜዳታትን ጉባኤ ኣካይድና ነበርና። ኣብ ገዳም ሞንተሴራት ድማ ጸሎተ መቝጸርያ ኣብጺሕና። ኣብ ባዚሊካ ቅድስቲ ስድራ ንነፍሲ ወከፍ ሰብ ብዛዕባ ክርስትያናዊ ምስጢር ዝዛረብ ግርማ ዝመልኦ ምልክት ኣእማንን ብርሃንን ዝሓዘ ውህደት ዘለዎ ህንጻ ጸምቢልና። ምስዚ ጥንታውን ዘመናውን ትውፊት ካቶሊካውነትናን ዘመናዊ ባህልን ምርኻበይ ንባህሪ ኤውሮጳን ብዋጋ ዘይሽንሸን ሃብታም ውርሻን ከም ህያው ኩውንነት ደኣ እምበር ከም ናይ ዝሓለፈ ታሪኽ ጥራይ ከይኮነ ንኽርዳኣኒ ሓጊዙኒ እዩ። እዚ ውርሻ እዚ ብጥንቃቐ ክዕቀብ ዘለዎ ውርሻ እዩ። ስለዚ ኣብዛ ሎሚ ዘላ ዓውለማዊት ዓለም ምስ ኣገደስቲ ብድሆታት ማለት ሰላም፣ ምሉእ ስነ ኣከባብያዊ ፍትሓውን ቀጻልን ምዕባለ ከምኡውን ሰብኣዊ ክብሪ ኣብ ምዕቃብ ክንሰርሕ ኣሎና። እዚ ብድሆታት እዚ እቲ ኣብ ካልኣይ ጉባኤ ቫቲካን ድሮ ብንጹር ኣፍልጦ ዝተዋህበሉን እቲ ስዒቡ ዝነበረ ስልጣነ ኣስተምህሮት ቤተ ክርስቲያን ናብኡ እተመልሰሉን ብድሆታት እዩ። ኣብዚ ግዜ እዚ እውን ኣብዚ ምዕብል ዘሎ ሰብ ዝሰርሖ ኣስተውዕሎት ንደቂ ሰባት ንምዕቃብ ዝዓለመ ዓዋዲት መልእኽቲ ግሩም ሰብኣውነት ብምጽሓፍ እንቃለሶ ዘለና እዩ። ኣብ ዝተፈላለዩ ኣኼባታት ከም ዝተዓዘብክዎ ብድምፂ ርእሰ ሊቃነ ጳጳሳት ኣቢለ ወንጌል ተስፋ ንደቂ ሰብ ብምስባኽ ንኣሉታዊ ሳዕቤናት ናይቲ መታለሊ ዝኾነ ሞዴል ምዕባለ ኣጸቢቕና ንምቅላሱ ንፍትን ኣለና። ክንሰምዕ ኣድላይ ምዃኑ ድማ ተረዲኡና ኣሎ። እዚ ድሌት እዚ ኣብቲ ክሰምዖ ዝኽኣልኩ ብዙሕ ምስክርነታት ሓደሓደ ግዜ ዝትንክፍ ሓደሓደ ግዜ ድማ ሃናፂ ምስክርነት ኣብ ገጽቶም ዝረኸብክዎም ንኣሽቱን ዓበይትን ሰባትን ድኻታትን መሳኪንን እውን ተዓዚበለኹ። እቲ ኣብ ሓደ ቁምስና ደብዳቤኡ ዘንበበለይ ህፃን ገለ ግዳያት ዓመፅ ክስምዑ ዝደልዩ እቶም ኣብ ቤት ማእሰርቲ ዝጽበዩን ዝነበሩ እሱራት ብጭንቀትን ድሌታትን ዝተመልኡ መንሰያት ኣብ ደሴታት ካናሪ ኣብ ዝርከብ ማእከል መቐበሊ ስደተኛታት ዝርከቡ ስደተኛታት በጺሐን ተዓዚበን ኣለኹ። ኣብተን ናይ መወዳእታ መደባት ዑደትና ዝነበራ ደሴታት ካናሪ ምሉእ ምስትውዓል ክህልወኒ ዝገበረ ኣባኡ እዩ ዝነበረ። በቲ ሓደ ሸነኽ ጂኦግራፋዊ ኣቀማምጣ እተን ደሴታት እዩ ዝነበረ። በቲ ኻልእ ሸነኽ ከዓ ብምኽንያት እቲ ብቐንዱ ካብ ኣፍሪቃ ዝመጹ ብዙሓት ግዳያት ስደተኛታት እትቕበል ናይቲ ኸባቢ ቤተ ክርስቲያን ክውንነት እዩ። እቲ ናይ ስደት ተርእዮ እተሓላለኸን ህያውን ነንሕድሕዱ እተተሓሓዘን መደባትን ስጉምትታትን ከም ዘድልዮን ንፈልጥ ኢና። እዚ ትርጉማት እዚ ግን ሓደ እተፈልየ ዝሰፍሐ ኣረኣያ ክህልወና ይኸፍት ኣሎ። እዚ ድማ ከመይ ጌርና ንወንጌል ከም ብሓድሽ ከነንብቦ ከም እተጸዋዕና ንኽርዳእ ዘኽእለናን ንውህበት ባህልና ንሓድሕድና ንምልውዋጥን ብፍላይ ከዓ ፍረ መልእኽቲ ክርስቶስ ኣባኡ ዘፍረዮ ውፅኢት ክንርዳእ የኽእለና ኣሎ። ሓደ ካብዚ ፍረታት እዚ ድማ ኣብ መንጎ ሰባትን ህዝብታትን ዝግበር ዘተዩ። እዚ ኸዓ ንስነ ምግባራዊ ስርዓታት ሓድሕድና ንኽንፈልጦን ከነማስወሉን ዘኽእለና ናይ ሕውነት መንፈስ ምርካብ እዩ። እዚ መንገዲ እዚ ቀሊል ኣይኮነን። ሰናይ ፍቓድን ሓገዝ ኣምላኽን ዝሓተት እኳ እንተኾነ ናብ ስልጣነይ ፍቕሪ ዝመርሕ መንገዲ እውን እዩ። ዝኸበርኩም ኣሕዋትን ሓትን ጭርሖ ናይ ዝሃዋርያዊ ጉዕዞና ዝነበረ ኣልእሉ ኣእይንቲክሙ ኣዒንትኹም ኣልዕሉ ዝብል እዩ ዝነበረ። እዘን ቃላት እዚኣተን ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም ቀዳሞት ደቀ መዛሙርቲ ኣብ ሰባትን ኣብ መንጎ ህዝብን ባህጊ ህይወትን ሓቅን ምልኣትን ክርእዩ ክምህሮም እንከሎ ዝበለን ቃላት እየን። ጐይታ ፈለማነ እዘን ቃላት እዚኣተን ይደግመን ኣሎ። ኣነ እውን ኣብዚ ሃዋርያዊ ዑደት እዚ ብጸጋኡ ተሰኒየየ። ሎሚ ነዚ ጻውዒት እዚ ከካፍለኩም እደሊ። ዓዒንትና ነልዕል፣ ንብጻይና ንሰባት ንዓለም ብዓይኒ ኣምላኽ ማለት ብፍቕርን ብኣኽብሮትን ብርሕራሕን ክርእያ ካብ ኢየሱስ ንምሃር። ኣብ መወዳእታ ንዅሎም እቶም ነዚ ሃዋርያዊ ጉዕዞ ዕውት ክኸውን ዝጸሊኹም ብፍላይ ከዓ ነተን ኣብ እስጳኛ ኣዝዩ ዝምስገን ኣገልግሎት ዝፍጽማ ዘለዋ ብዙሓት ደናግል ከመስግነ ንደሊ። እቲ ዝዘራእክዎ ዘርኢ ብዙሕ ፍረ ምእንቲ ክፈሪ ብኣማላድነት ቅድስቲ ድንግል ማርያም ንጸሊ እግዚአብሔር ይሃበለይ።
1: ቅዱስ አቡና ሪሰሊቃና ጳጳሳት ሊዮን መበል 14 ሀብትያብ መበል 10 ዓለም ለኻ ወዓላ ኦስትሪያ ዘመሓላልፍዎ ናይ ቪድዮ መልእኽቲ እምነትን ተስፋን ፍቕርን ነቲ ካብ ኣከባብያዊ ግዳያት ሓሊፉ ማሕበራውን ስነ ምግባራውን ቁጠባውን ሳዕቤናት ዘለዎ ናይ ክሊማዊ ቅልውላው ንምምርማር ዝሕግዙ ዓምድታት ምዃኖም ኣጉሊሖም። ንክሊማዊ ቅልውላው ብቁዕ መልሲ ንምሃብ ነቶም ኣብ መሰረት ሕብረተሰብና ዘለዉ ማሕበራውን ስነ ምግባራውን ጉዳያት ከም ማዕረ ክብሪ ኩሎም ደቂ ሰባትን ክብሪ ሰብኣዊ መሰላትን ክንፈትሖም ይግባእ ክብሉ ርእሰ ሊቃነ ጳጳሳት ሊዮን መበል 14/3/16 ሰነ ኣብዚ ዘርግሕዎ መልእኽቲ ገሊጾም። ቅዱስነቶም ካብታ ግሩም ሰብኣውነት ዘርእስታ ብዛዕባ ድሕነት ደቂ ሰባት ኣብ እዋን ሰብ ሰርሖ ኣስተውዕሎ እትገልጽ ሓዋዲት መልእኽቶም ብምጥቃስ ቅልውላው ኣከባቢ ንበይኑ ዝተነጸለ ጉዳይ ዘይኮነስ የግዳስ ናይቲ ዘመናዊ ማሕበረ ቁጠባዊ ቅልውላው ናይ ስነ ኣከባብያዊ መልክዕ እዩ ኢሎም። ርእሰ ሊቃነ ጳጳሳት ቀጺሎም እምነትን ተስፋን ፍቕርን ነቲ ንኣከባብያዊ ቅልውላው እንህቦ መልሲ ንምምራሕ ዝሕግዙ ሰለስተ ዓምድታት ምዃኖም ኣስሚሮምሉ። እዚ ናይ ርእሰ ሊቃነ ጳጳሳት ናይ ቪድዮ መልእኽቲ ናብቲ ኣብ ቬና ዝካየድ ዘሎ መበል 10 ዓለም ለኻዊ ዋዕላ ኦስትሪያ ዝቐረበ ኮይኑ ዕላማቲ ዓመታዊ ዋዕላ ድማ ንክሊማዊ ቅልውላው ንምምካት ዝሕግዙ ናይ መፍትሒታትን ሓሳባትን መድረኽ ንምፍጣር እዩ። እዚ ዋዕላ እዚ ብዕለት 16 ሰነ ዝተኻየደ ኮይኑ ብተዋሳእን ኣመሓዳሪ ግዛኣት ካሊፎርንያን ዝነበረ ኣርኖልድ ሽዋነር ዝተመስረተ ብናይ ሽዋነር ክሊማዊ ተበግሶ ዝተወደበ እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብታ ግሩም ሰብኣውነት ዘርእስተ ዓዋዲት መልእኽቶም ማዕረ ክብሪ ኩሎም ደቂ ሰባትን ክብሪ መሰረታዊ ሰብኣዊ መሰላትን ዘለዎ ኣገዳስነት ብኸመይ ከም ዝገለጹ ኣዘኻኺሮም። እዚ ድማ ብግቡእ ትግባረ ናይቶም ንሓባራዊ ረብሓን ንዅሉ ዝባጻ ሃብትን ንኡስ ደገፍን ምትሕግጋዝን ማሕበራዊ ፍትሕን ዝምልከቱ መትከላት ክረጋገጽ ከም ዝኽእል ገሊጾም። እዞም ኣገደስቲ ውልቃውን ማሕበራውን ጉዳያት ምስቲ ክሊማዊ ቅልውላው ጥቡቕ ምትእስሳር ኣለዎም። እዚ ቅልውላው እዚ ከምቲ ዝበልክዎ ሓደ ካብ መግለጺታት እቲ ኣዝዩ ወሳኒ ድማ ናይቲ ዝሰፍሐ ማሕበረ ቁጠባዊ ቅልውላዊ ክብሉ ርእሰ ሊቃነ ጳጳሳት ገሊጾም። ወሲኾም እውን ብሓቂ እዞም ጉዳያት እዚኦም እንተዘይተፈቲሖም ዝኾነ ይኹን ንኣከባቢ ንምክልኻል ዝቐርብ ቴክኒካዊ ፍታሕ ዝተደልየ ውፅኢት ናይ ምርካብ ዕድል ኣይህልዎን እዩ ኢሎም። ብተወሳኺ መፍትሒታት ኣብ ዝንደፍሉን ኣብ ዝሕሰብሉን እዋን ነቶም ኣዝዮም ድኻታትን ብምኽንያት ኣከባብያዊ ብከላ ንጉድኣት ዝያዳ ተቀላዕቲ ዝኾኑ ሰባትን ፍሉይ ቈላሕታ ክወሃቦም ከም ዝግባእ ኣስሚሮምሉ። ቅዱስነቶም እዞም ኣብ መንጎ ዝተፈላለዩ ሕብረተሰባት ዝጸልዉ ጉዳያት ዘሎም እትእስሳር ዝእመን ብዙሕ መዳያዊ ኣቀራርባ ኣብ ኣራእያ እምነት ዝመንጨወ ምዃኑ ኣመልኪቶም። እቶም ዓለምና ብኣምላኽ ከም ዝተፈጥረትን በዕላ ብባህርያታ ጽብቕቲ ምዃናን ዝኣምኑ ሰባት ንፍጥረት ንምክንኻን ዝዓበየ ሓላፍነት ክስከሙ ይግደዱ እዮም። እዚ ድማ ጠለብ ናይ እምነቶም ስለ ዝኾነ እዩ ክብሉ ገሊጾም። ነታ ብ2015 ብርእሰ ሊቃነ ጳጳሳት ፍራንቸስኮ ዝተጻሕፈት ስቡህ ኣንተ ዘርእስተ ዓዋዲት መልእኽቲ ብምጥቃስ ድማ ነቲ ስራሕ ኣእዳው ኣምላኽ ዝኾነ ፍጥረት ናይ ምሕላው ጸዋዕታና ምንባር ንቅድስናዊ ህይወት መሰረታዊ እዩ ኢሎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዙሓት ዝተፈላለዩ ሃይማኖታት እውን ንፍጥረት ከም መለኮታዊ ውህበት ስለ ዝርድእዎ ሃይማኖታዊ እምነት ነቲ ህይወት ንምክልኻልን ተፈጥሮ ንምክንኻንን ዘሎ ሓባራዊ ድልየት የደልድሎ እዩ ክብሉ ሓሳቦም ዛዚሞም። ብዛዕባ ተስፋ ብዝምልከት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብሰንኪ እቲ ሎሚ ዓለምና ዘጋጥማ ዘሎ ብድሆታትን ወጥርታትን ንፍጥረት ብዘይምኽባርን ንተፈጥራዊ ሃብቲ ብምምዝማዝን ብሰንኪ ክሊማዊ ለውጥን ዝመጽእ ዘሎ ምንቁልቋል ኣብ ዓይነታዊ ናብራን ሰላም ኣብ ሓደጋ ይወድቕ ከም ዘሎ ዝሕብር ዓብዪ ንቅሓት ይፈጥር ኣሎ ኢሎም። ኣብቲ ብዛዕባ ጉዳያት ክሊማ ዝግበር ዘተታት ብዙሕ እዋን ንኣንፈት ናይ ምቕያር ፍርሕን ስልጣን ናይ ምስኣን ፍርሕን ከምኡ ውን ንዘይተረጋገጸ ውፅኢት ዘሎ ፍርሕን ከም ዝርአ ሓቢሮም። በዚ ምኽንያት እዚ ድማ ኣህጉራዊ ምትሕግጋዝን ዝተሓባበረን ንቅድሚት ዝጥምትን ብዙሓዊ ዝምድናታት ክህሉ ተማሕጺኖም ነዞም ፍርሕታት እዚኦም ክንሰግሮም ድማ ኣተባቢዖም። ሃይማኖታውያን መራሕትን ማሕበረሰባትን ኣብዚ ጉዳይ እዚ ዓብዪ ተራ ክጻወቱ ከም ዝኽእሉ ቅዱስነቶም ኣስሚሮምሉ። كتسيلوم دما قدوس مصحاف فرحدك سبات بتسفا كما يجيرو خمز سعر بزر ايو ابنتات زملاء ايو بمبال قليصوم تسعرر تحسابات نزلوم وي تطراتر تسابات بزايا قدس تسفا حيال دراخة حيلك خوون يخيل ايو كبلو ريسالي كانوا باسات دقيموم قليصوم أبو على كلمة ولوتي زقبر أبيات نابتي ربحا زي كونس حباراو تقمز قدما لو كتباو نتفتاد دما أم تحق قازن سبقاو كبرن زتسرتو لحبرة سبات زقبر فتحاوي مسققار كسعب تراي زي كونس بحق كون كخون زخيل إيو إيلوم يغون مبر نزن معوات حبتامات هجرات نخالوت دخاتات هجرات فاينانساو دقف كغبا كمزلوان كموون حديش نود سب مأكل زقبري أحقراوي فاينانساو مواكر بمفتار كحقزا كمزقبا أغانزيبوم عمود دعتاري سليكانا باسات ليون مبال عصر توربعته عبتي ناي فقر تيما بمتوكار نا كبابينا زخوون ناي حاليوت بحالي ممعبال أغد داس مخانو قليصوم زدما نتيري ساليكانا باسات فرانشيسكو سيفيلاون بولوتيكاون فقرز بالوزات تغالل ايو نحاد حبرة سب زيادة سب اون نكبرو اد سب زبك عن مكبار اب محبراون بولوتيكاون قطباون بحلاون هيوات زل فقري حدش كبري كوهابو يقبا نقول نتفتات دما كوامن زلعلن ممرحي كخوون قالوو زي دما نكليماو كلولاو نممكات زعابة يو اماميتات نمحنساس كحقز ايو كبلو ريسالي كانوا باسات ليون مبال عصر توربعته نتاسبوه انت تبل عواديت مالغت داقماي بمتكاس قليصوم قدوسنا توما بمودة عطاء توما بتاخي بازي ساتفوناي حاليوت بحالي كسفح فحون سلطان فغراب مهناس عبركتو كقبرون تسفا بمكبار كالوم زازيموم
2: كبراتنا كبران سمعتنا زيت كتاترو زلوخم زينا فاتيكان ايو رسالي كان باباسات لنما بالعصر تربعته بزعبا كونات حبرة منقستات امريكان ايران عباك اربع وان نابس باينا زكايدو عودة نزمل كتو ارقستات حويسو كابقاز تيناتات زقرب المحطوطات اما اكيلوم صفيح مقلس خمزة خبو زينا فاتيكان افليتو رسالي كان باباسات لنما بالعصر تربعته عباك استر غاندولفو ابزرك باباساو هنسا افت نسترخبو نايس فلالي معكنات زينا زو كل بزهبو مغلاتي ابسق اربع اوان اب مونغ حبرات منقصات امريكان ايران زتاقبرة ناي مرددا اسم مع ابسق اربع اوان نابس باينانس قبرو قعزو سدات زملكتو ارقستات كوم اون بزعبا محبر سبق دوس بيوس عصراين زملكتو ارقستات يستنتنو رسالي كان باباسات ليون من بالعصر تربعته بزعبا بقرب اوان ابحبرات منقصات امريكان ايران زتاقبرة اسم مع مستحاتتو اقزي ابيهري مسجن توحده زي عرب بوغ زفر مذكر اللو بيلوم غنا كقوم زلووم حيالون تبتات كهلو ايام تخوناغن كل قزي ناب بوغ كاب مملاس زتن زر الربات مقبار يحييش اتي مزخاخري بحقي مفتح كنات كخوون يخيل ايو اتي كنات بحق توديو نناي كل الربحان سنناين نقلميت كناسا قوم اللونا نكلساوي اتوار موغاد ناي كل هزبتات سنناين الربحان مدلعي ابزيق زيزي تفطير زولو بقطبعون محبرون درجة اون مفتاح موفاية دلي كم زبالو زينا فاتيكان افليتو رسالي كان باباسات ابتي ابك اربع اوان نبس باينانس قبرو قعزب زملكات كابتوم غازتيناتات نزقرب اللهم حطوطات بزهبو ملسي ابك كل بوطاتات بزحات سبات بوعو سمعيد زهبو ملسي اقل لحوم نفسو كفخموات بقبو التدالو ايو نيرو اتوم باباسات نس بزحات مؤمنانن بزحات والانتيناتات ابك كل بوطاتات نتحوري ومبتح زاد اللي زقبرو مدلاوات زاد النق ايو نيرو اخزب اوان ازي حكوس كم زنابرا خمس كرخ ال ايا كم زبالون اصعيبهم هذا كازت اينا نبولتيكا سباينا ابزقوان زي برتو اقزي ايوز مسل انقبل نزق ربر لهم حطة كمتي ابكالوت حقرات زي قبرو اب بولتيكا سباينا اون تالك اخاتو دلاي ايكونن اب كل بوطع نزر الربن زاتن نحد حدناك نسمع زقرب زعوعيت نحبرو الربحة سممع اكن لمقبار واترو نتقاومتي منك عافن من نشاون قبو ايكونن انقبلو يقلتو رسالي كان باباسات نقول داي سدز ملكات زي ارقست زي ኣብቲ ጉዕዞ ብፍላይ ኣብ ግራን ካናርያን ተነሪፍን ድሕሪ ምትግባር ውዕል ስደትን ዕቁባን ሕብረት ኤውሮጳ ብተደጋጋሚ ዝዛረብሉ ኣርእስቲ እዩ ቅዱስ ኣቦና ደጊሞም ሰብ ብክኽበር ፃውዒት ኣቕሪቦም ብዙሕ ግዜ እዞም ሰባት ካብ ሃገሮም ክወፁ ዝግደድሉ ምኽንያታት ኣይንፈልጦን ንኸውን ዓመፅ ውግእ ግርጭታት ዝኣመሰሉ ንስደት ዝዳርጉ እያቶም ስለዚ ድማ ናብ ዝመፅሉ ነፋንዎም ስደተናታት ናብ ዓዶም ምምላስ እናተባህለ ካብቲ ፀገም ኣእዳውና ክንሓፅብ ጥራይ ምበዓል እቲ ዝበለፀ ክርስትያናዊ መልሲ ኣይመስለንን ብሓቂ ንሰባት ክናኽብር ኣሎና ነቲ ጉዳይ ክንርኢ ልዕሊ ኩሉ ድማ ሰብ ክብር ብምዃኑ በዚ መሰረት እዚ እዩ ክእንገደ ዘለዎ እንክብሉ የተሓሳስቡ ርሰሊካነ ጳጳሳት ብዛዕባ ጉዳይ ማሕበረሰብ ቅዱስ ፒስ ዓስራይ እውን ምስ ተሓተቱ እዚ ድማ ቅድስቲ መንበር ብዛዕባ ናይ ምፍልላይ ሓደጋ ክህሉ ይኽእል እዩ ዝብል መጠንቀቕታ እኳ እንተሃበት ዕለት ሓደ ሓምለ ብዘይኹንታ ርሰሊካነ ጳጳሳት ማሕበረሰብ ቅዱስ ፒስ ዓስራይ ንኣርባዕተ ካህናት ናይ ማዕረገ ጵጵስና ስነ ስርዓት ክፍፅመሎም ምዃኑ ገሊጹ ኣሎ እቲ ኣብ መንጎ ማሕበረሰብ ፒዮስ ዓስራይን ናይ ቅድስቲ መንበር ላዕላይ ቤት ጽሕፈት ጉዳያት ዓንቀፅ እምነት ርክባት ከም ዘሎ ገሊፆም ማሕበረሰብ ፒዮስ ዓስራይ ነቲ ክገብሮ ሓሲቦ ዘሎ ከይገብር እዚ ድማ ኣብ ቤተ ክርስትያን ብሕብረት ክንገብር ንምፅዓር ካልእ ፃውዒት ከነቐርብ ኢና ንሓስብ ዘሎና እዚ ግን ምርጫኦም እዩ እዚ ንዓኣቶምን ንቤተ ክርስትያንን እንታይ ማለት ምዃኑ ክንግንዘብ ኣሎና ርግፅ እዩ ኣብ መንጎ ክርስትያን ምክፍፋል ኩሉ ሳዕ ዘሳቅ ነጥቢ እዩ እንተኾነ ግን ካብ እተፈላለዩ ነጥብታት ካልኣይ ዋዕላ ቫቲካን ጀሚሮም ንገሊኡ መሰረታዊ ባቅታታት ቤተ ክርስትያን ምቕባል ኣይደልዩን እዮም ከምዚ ዓይነት ምርጫ እንተገይሮም ዝሕዝን እዩ ዝኸውን እንተኾነ ግን ንቅድሚት ክንስጉም ኣሎና ይብሉ ኣብ መወዳእታ ዝቐረበሎም ሕቶ መዓስ ናይ ሓጋይ ዕረፍቶም ክጅምሩን ብኸመይ ከም ዝሕልፉን ዝምልከት ኮይኑ ቁሩብ ዕረፍቲ ብዙሕ ንባብ ኣስተንትኖ ንዝቕፅል ብምድላውን ክሕልፎ ምዃኖም ሓቢሮም ስለዚ ዋላ ኣብ ዕረፍቲ እውን እንተኾነ ኩሉ ግዜ ስራሕ ኣሎ ርሰሊካ ንጳጳሳት ቀፂሎም ብዛዕባ ናብታ ንልዕሊ 20 ዓመት ወንጌላዊ ልኡኽን ጳጳስን ኮይኖም ናብ ዝነበሩላ ፔሩን ከምኡ እውን ናብ ሜክሲኮ መገሻ ክገብሩ መደብ እንተለዎ ምስተሓተቱ ድማ ክንሪኦ ኢና እንክብሉ ዝሃቦ ጋዜጣዊ መግለፂ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ 226 ዓመተ ምህረት መዓልቲ ህይወት ኣብ ዘመሓላለፍዎ መልእኽቲ ጸሎትን ምትብባዕን ኣቕሪቦም ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ 226 ዓመተ ምህረት ናብ ጉባኤ ጳጳሳት ዓዲ እንግሊዝን ዌሊስን ስኮትላንድን ኣየርላንድን ንመዓልቲ ህይወት ንምጽምባል ኣብ ዘመሓላለፍዎ መልእኽቲ ነቶም ብሞት ህፃን ውሉዶም ዝሓዘኑ ወለዲ ጸሎትን መንፈሳዊ ቅርበቶምን ኣወፍዮምሎም እዚ መልእኽቲ ርእሰ ሊቃነ ጳጳሳት ብዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ቀቅድምቲ ብዕለት 21 ሰነ ዝካየድ ዓመታዊ በዓል ናብ ብፁእ ሊቀ ጳጳሳት ጆን ሸሪንግተን ኣብ ዘመሓላለፍዎ ደብዳቤዩ ዝቐረበ ብፁእ ካርዲናል ፓሮሊን ኣብ ክንዲ ርእሰ ሊቃነ ጳጳሳት ኣብ ዘመሓላለፍዎ መልእኽቲ ቅዱስነቶም ብዛዕባ እቲ ኣማህፀን ዘሎ ምሉእ ሰብኣውነት ዘተኮረ ናይዚ ጉባኤኹም ፍረ ነገር ምስ ሰምዑ ብዙሕ ተሓጒሶም እዮም ክብሉ እውን ኣመልከትሎም ነፍሲ ወከፍ ሰብ ካብ ጽንሳት ሒዙ ብህላዊኡ ብፍቓድ ኣምላኽ ስለ ዝፈጠሮን ስለ ዘፍቅሮን ጥራይ ደረት ዘይብሉ ክብሪ ኣለዎ ድማ ይብል እቲ መልእኽቲ ነቲ ኣብዚ ቀረባ እዋን ዘዳለውዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ድማ ይጠቕሱ እዚ መለኮታዊ ፍቕሪ እዚ ንነፍሲ ወከፍ ሰብኣዊ ህይወት ትርጉም ዝህቦን ናብ ሓድሽ ምልኣት ኣብ ዘለኣለማውነት መንገዲ ከም ዝኸፍትን ድማ ይገልጹ ርእሰ ሊቃነ ጳጳሳት ልዮን ኣብ መልእኽቶም ብፍላይ ነቶም ብሞት ውሉዶም ዝሓዝኑ ወለዲ ብጸሎት ከም ዝድግፍዎምን ዘለዎም ቅርበትን ኣረጋገጹሎም እቶም ጾር ሓዘን ዝጾሩ ሰባት ኣብ ውሽጢ ማሕበረሰብ ክርስትና ደገፍ ክረኽቡ ተስፋ ከም ዝገብሩ እውን ገለጹ እዞም ወለዲ እዚኦም ኣብ ማሕበረሰብ ቤተ ክርስቲያን ብፍላይ ከኣ ኣብቲ ብጸሎትን ብቅዱስ ቁርባንን ዝምገብ ህይወት ዘድልዮም ደገፍ ክረኽቡ ተስፋ ገብር ክብሉ እውን ጸሓፉ ርእሰ ሊቃነ ጳጳሳት ልዮን መልእኽቶም ኣብ ምዝዛም በቲ ናይ ህይወት መዓልቲ ዝተገብረ ተበግሶ ኣቢሎም ክብሪ ህይወት ደቂ ሰባት ኣብ ምድንፋዕን ምክልኻልን እተሳተፉ ሰባት ምስጋናኦም ገሊጾም ንኹሎም ተሳተፍቲ ድማ ሃዋርያዊ ቡራኬኦም ኣካፈልዎም ኣብ ዓዲ እንግሊዝን ዌልስን ስኮትላንድን ኣየርላንድን ብጉባኤ ካቶሊካውያን ጳጳሳት እትኸብር መዓልቲ ህይወት ክብሪ ነፍሲ ወከፍ ሰብ ንምድንፋዕን ነቶም ኣብ ኩሉ ደረጃ ህይወት ኣጸጋሚ ኩነታት ዘጋጥሞም ደገፍ ንምሃብን ንምትብባዕን ዝቖመት ዕለት እያ።
2: ብውሕዱ 3 ጽንኩር ኩነታት ኣየር ብደረጃ ዓለም ናይ 1.1 ቢልዮን ህፃናት ይጸልዎም ኣሎ። እቲ ዕለት 16 ሰነ ብትካል ሓልዮ ህፃናት ሕቡራት ሃገራት ዝተዘርግሐ ጸብጻብ ተቓላዕነት ናይቶም ኣዝዮም ተኣፈፍቲ ዝውስኹ ኩነታት ሰኒድዎ ይርከብ። ጥዕና ትምህርትን ህይወትን ፍርቂ ህፃናት ዓለም መዓልታዊ ብውሕዱ ብ3 ጽንኩር ኩነታት ኣየር ዝተኣሳሰሩ ሓደጋታት ኣብ ብርቱዕ ጸገም ይወድቕ። ዕለት 16 ሰነ ብናይ ሕቡራት ሃገራት ትካል ህፃናት ዝተሓትመ ጸብጻብ ሓደጋታት ከባብያዊ ኣየርን ህፃናት 2026 ዓመተ ምሕረት ብደረጃ ዓለም 1.1 ቢልዮን ህፃናት ዘጋጥሞም ሓደገና ኩነታት የቃልቕ። ብሓፈሻ እቶም 8 ተደጋጋሚ ሓደጋታት ከባብያዊ ኣየር ውሕጅ ገማገመ ባሕሪ ደርቂ፣ ብርቱዕ ሙቐት፣ ባርዕ ዱር፣ ማዕበል ሙቐት፣ ውሕጅ ሩባታት፣ ህቦብላ ሕውፃን ሓመድን ከምኡ ውን ትሮፒካዊ ህቦብላታት እዮም። ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት መንግስታትን ትካላትን ተዋሳእትን ነቲ ዝፍኖ በካል ጋዝ ክንክዩ ንቐልዑ ንለውጢ ከባብያዊ ኣየር ምትዕርራይ ዝግበረሉ ስጉምትታት ክዕቁቡ ከምኡውን ቆልዑን መንእሰያትን ኣብ ትምህርቲ ስነ ከባብያዊ ኣየር ወፍሪ ምግባር ኣብ ስጉምቲ ከባብያዊ ኣየር ትርጉም ዘለዎ ተሳትፎ ንክገብሩ ጸውዒት ብምቕራብ ካትሪን ራስል ሓላፊት ፈጸመ ኣካል ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት እዚ ትንታነ እዚ መንግስታትን መውሃቢ መምርሕታትን ኣብ ተፃዋርነት ዘለዎ ኣገልግሎታት ብዝሓሸ መደብ ንምውፃእን ብውፅኢታዊ መገዲ ንክዋፈሩን ክሕግዞም ይኽእል እዩ። ስርዓተ ጥዕናን ትምህርትን ከነደልድልን ንቆልዑ ኣብ ግምት ብምእታው ትሕተ ቅርፂ መዕባለ ምስ እነመሓይሾን ካብ ሎሚ ዘሎ ስግኣት ከባብያዊ ኣየር ንዕቅቦምን መጻኢኦም ንምዕቃብ ንሕግዝን ኢና ትብል። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን፣ ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።